ችን በሰማዮች ላይ ያለ ተለይቶ መስካን ክብር ስም መንግስትህን የምንፈልጋት ከጥንቱ በልጅነት ትንታት ሰጠና ቤቱን ፈቃድህም እንዲደረግ ይሆን በሰማይም እተን ተነስተን ከዳይነ እንድንኖር እስካና ምግብ ሆኖን ዛሬም በንድር በስጋ ሕይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን

ሰላም ለኪ እንዳርሶሎን የም የታፋለሽ የነፍሴ ፍጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለዘር